ሰብረ አመነሲ ወየሚል ያባ የምጂን እንዲ ወዮኛምያ ኦስሰኒ ፓሰብረ አሁንና የነዲያ ጀበናው ፈምነው ጋር እንትምኝ አሁን በናው ፈምነው እንትምኝ ማው